የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቱ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የቅዳሜ መስከረም 16 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመንፈስ ቅዱስ ብርሃን አእምሮን ያብራል መጽናናትንም ይሰጣል ሲሉ መናገራቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ቤተ ክርስቲያን እንደገና ልትወለድ ይገባታል ሲሉ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወይሌ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመንፈስ ቅዱስ ብርሃን አእምሮን ያበራል መጽናናትንም ይሰጣል ሲሉ ተናገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ በሚያደርጉት ሐዋርያዊ ጉብኝት የመጀመሪያ ቀን ወደ 80 ሺህ ከሚጠጉ ወጣቶች ጋር በጸሎት ስነ ስርዓት ተገናኝተው መልእክት አስተላልፈዋል። ቅዱስነታቸው ለወጣቶቹ ባስተላለፉት መልእክት የመንፈስ ቅዱስ ብርሃን አእምሮን እንደሚያበራ መጽናናትንም እንደሚሰጥ፣ ወጣቶችም ኢየሱስ ክርስቶስን ያለ ፍርሃት እንዲከተሉ አበረታተው ከወጣቶች ለቀረቡላቸው ጥያቄዎች መልስ ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በ1998 ዓ ም በተገነባውና በፈረንሳይ ውስጥ ትልቁና 80 ሺህ ሰዎችን የመያዝ አቅም ባለው ስታድ ደ ፍራንስ ስቴዲየም ከልዩ ልዩ የአገሪቱ ክፍሎች ከመጡ በርካታ ወጣቶች ጋር አርብ መስከረም 15 2019 ዓ ም ምሽት በዋዜማ የጸሎት ሥነ ሥርዓት ላይ ተገናኝተዋል። የምሽቱ ሥነ ሥርዓት የተጀመረው በምስክርነት በዝማሬና በኪነ ጥበብ ትርኢቶች እንደነበር ታውቋል። ከጸሎት ሥነ ሥርዓቱ በኋላ ወጣቶች ወደ ካቺኒያ ቬኑ ማሪያ ተዛውረው በ2500 መዘምራን የቀረበውን ዝማሬ አድምጠዋል። ብፁዕ አቡነ ኤትየን ጉሌት ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባደረጉት የአቀባበል ንግግር በአገረ ስብከታቸው የተሰበሰቡት የ80 ሺህ ወጣቶች ዓለም አቀፋዊ የባለብዙ ብሔሮችና ባህላዊ ገጽታን አጉልተው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ስፍራው ከመድረሳቸው ቀደም ብሎ ወጣቶች ስለ ፈረንሳይ ቅዱሳን የሕይወት ታሪክ በድጋሚ የሰሙ ሲሆን ከእነዚህ መካከል የኤሊሴክስ ቴሬዝ፣ ቻርልስ ደ ፉኮ፣ ሉዊስ እና ዜሊ ማርቲን፣ ፍሬዴሪክ አዛናም፣ ሊዮና ቪያት፣ ፒየር ጁሊየን አይማርድ፣ ዣን መሪ ዲያኒ፣ ካትሪን ላቮ፣ ቤርናደት ሶቢሩ፣ ፍራንሲስ ደ ሴል፣ ቪንሰንት ደ ፖል፣ ሉዊስ ደ ማድላክ፣ ዣን ዩደስ፣ ዣን ባቲስት ደ ላሳል፣ ሉዊስ መሪ ግሪኒዮ ደ ሞንትፎርድ፣ የክላየርቮ በርናርድና የፒብራክ ጀርማኒ የሚገኙበት ሲሆን ሥነ ሥርዓቱ የተጠናቀቀው ከስቴዲየሙ ከፍ ብሎ በሚታዩ ርችቶችና ወጣቶች ባሰሙት የደስታ ድምፅ እንደነበር ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛም በሥነ ሥርዓቱ የተሰማቸውን ደስታ በፈገግታ ገልጸዋል። በሥነ ሥርዓቱ ላይ ሁለት ወጣቶች ምስክርነታቸውን ያካፈሉ ሲሆን ከእነርሱ መካከል በችግር በተጎዱ ሰፈሮች ውስጥ የምትሠራው የፋርማሲ ተማሪ ወጣት ክሎዬ ለቅዱስነታቸው ባቀረበችው ጥያቄ እምነቷን ከሌሎች ሃይማኖቶች ተከታዮች ጋር መጋራት የምትችልባቸውን መንገዶች ጠይቃለች። ሁላችንም የዚህ መንፈሳዊነት ስሜት አካል ነን በማለት መልስ የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በርካታ ሰዎች እግዚአብሔር ለሚያቀርብላቸው ጥያቄ እንግዳ መሆናቸው በእርግጥ ችግር ነው ካሉ በኋላ፣ እንዲሁም ብዙዎች ለሰብአዊነት ጥያቄዎች እንግዳ በመሆናቸው በዙሪያቸው ላሉት ምንም ግድ የማይሉ በመሆናቸው ድሆችን የሚንቁ ተጋላጭ የሆኑትንና የታመሙትን ወደ ጎን የሚሉ ሰውን በሚያመርተው ብቻ የሚመለከቱ አሉ ሲሉ ሐዘናቸውን ገልጸዋል። ቅዱስነታቸው ወጣት ክሎዬ በሙያዋ እንድትጸና በማበረታታት በዕለት ተዕለት ሕይወት ውስጥና አንዳንድ ጊዜ በችግር መካከል እምነትሽ የተስፋ ሕያው ምስክር የሚሆንበት በዚህ አካሄድ ነው ብለው እምነታችንን የማይጋሩትን በወንድማማችነት መንፈስ መቅረብ እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርብ ዓመታት ውስጥ በሜዲትራኒያን አካባቢ አገራት ወጣቶች መካከል የተዘጋጁትን ስብሰባዎች እንደ ምሳሌ በመጥቀስ ወጣቶቹ የወንድማማችነት መንፈስ የሚንጸባረቅባቸው አበረታች ምልክቶች እንደሆኑ ገልጸዋል። ከፈረንሳይ ገጠራማ አካባቢ የመጣ የግብርና ሳይንስ ተማሪና የስካውት መሪ ወጣት ፍራንሷ በሕይወቱ ቁርጠኛ ውሳኔ ለማድረግ ባለው ፍላጎት የተነሳ የሕይወቱን አቅጣጫ እንዴት መለየትና ለዓላማውም ራሱን በታማኝነት መስጠት እንዴት እንደሚችል ላቀረበው ጥያቄ ቅዱስነታቸው ሲመልሱ እንድናድግ የሚያግዘንን የሰላም አገልግሎት ለመፈጸም ራስን ማዘጋጀትና ቁርጠኛ መሆን ይገባል ሲሉ መልሰው ቁርጠኝነት ፍርሃትን ወደ ተስፋና ቅሬታን በኃላፊነት ወደ ተሞላ ተሳትፎ ይለውጣል ብለው በዚህ ሂደት ውስጥ ቁስሎቻችን መጽናናትንና መድኃኒትን ያገኛሉ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን በመቀጠል በወጣቶች የጋለ ስሜት ውስጥ እንቅፋት ሊሆኑ የሚችሉ ጭንቀቶችና እርግጠኛ አለመሆን፣ ስሜታዊና ጊዜያዊ ግንኙነቶችን፣ የሰው ልጅ ትስስር ደካማነትን፣ የዲጂታል መሳሪያዎች የሚያስከትሉትን ድካም፣ የአየር ንብረት ለውጥን፣ ከኢኮኖሚያዊና ዓለም አቀፋዊ ሁኔታዎች የሚነሱ ስጋቶችን እንደሚያሳዩ ገልጸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህን ስሜቶች በጥሞና በማዳመጥ ልባችንን ለእኩዮች መከራ ክፍት ማድረግ አለብን ብለዋል። ቅዱስነታቸው በመጨረሻም በክህነት ወይም በመንኩስና ሕይወት ኢየሱስ ክርስቶስን የመከተል ጥሪ የሚሰማቸው ሰዎች በፈረንሳይ የምትገኝ ቤተ ክርስቲያን በእጅጉ የምትፈልጋቸው ስለሆነ ይህን ጥሪ አትፍሩ ሲሉ አሳስበዋል።
በኢየሱስ ክርስቶስ የሕማማት ምልክቶች ላይ ያሰላሰሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፊታችን የሚገኙ ሁለት ቅርሶችን እነርሱም መንፈሳዊ ልብስንና መስቀል እንመልከት ብለው የሞት መሳሪያ የነበረው መስቀል የተስፋ ምልክት ይሆናል ሲሉ አስረድተዋል። ከኢየሱስ ክርስቶስ የተወሰደው ይህ ልብስ ምእመናንን በበጉ ደም በታጠበ ነጭ ልብስ ይሸፍናቸዋል ብለው ንግግራቸውን ሲያጠቃልሉ ልብሱና መስቀሉ ለዓለም በተሰጠው የእግዚአብሔር ሕይወት የተወለደችውን ቤተ ክርስቲያን ማለትም እኛን ይወክላሉ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለወጣቶች ያቀረቡትን ጥሪ በሦስት ዋና ዋና መመሪያዎች ላይ በመመስረት ከክፉ ነገር ለመራቅ፣ ወደ ሌሎች ለመድረስና ችግርን ለመቋቋም ጥረት ማድረግ ይገባል ሲሉ አሳስበዋል። በመጀመሪያ ደረጃ ከትዕቢት፣ ከከንቱ ውዳሴ፣ ከአመፅና ከስግብግብነት መራቅ እንደሚገባ፣ ምክንያቱም እነዚህ እኛን የሚቆጣጠሩንና የሚገዙን ስሜቶች ናቸው ሲሉ አስገንዝበዋል። በሁለተኛ ደረጃ ወደፊትህ እግዚአብሔርን መፍራት፣ እምነት፣ በጎነት፣ ትዕግሥትና ገርነት፣ ይህም ወደ ተሻለ ነገር ለመራመድ በጎነትን፣ መልካምና እውነተኞች እንድንሆን የሚያደርግንን ኃይል በመፈለግና ወደ ቅድስና መጓዝ ይገባል ሲሉ አስገንዝበዋል። ሦስተኛው ነጥብ ከመጀመሪያዎቹ ሁለት ደረጃዎች የሚመነጭ መሆኑን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከክፉ ነገር መራቅና ወደ ሌሎች ዘንድ መድረስ የእምነት ትግል እንደሆነ አስረድተው ይህም እንደ ኢየሱስ ደቀ መዛሙርት በወንጌል መሠረት ለመኖር የሚደረግ ቁርጠኝነት ነው ሲሉ አብራርተዋል። ይህ ትግል በምንም መልኩ ከሌሎች ጋር የሚደረግ ግጭት እንዳልሆነ ገልጸው እንዲህ አይነቱ ትግል የአመፅ፣ የንቀት ወይም የጭቆና መሳሪያዎችን የሚጠቀም ሳይሆን ነገር ግን ራስን ለፍቅር አሳልፎ የሚሰጥ ብቸኛው መሳሪያችን ነው ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመንፈስ ቅዱስ ብርሃን ከእግዚአብሔር ጋር ያለንን ግንኙነት በሚቃወሙ ኃይሎችና ሰዎችንና ሕዝቦችን ለመከፋፈል በሚፈልጉ ኃይሎች ፊት ብርሃንንና መጽናናትን ይሰጣል ሲሉ አስረድተው በስታድ ደ ፍራንስ ለተሰበሰቡት ወደ 80 ሺህ ለሚጠጉ ወጣቶች ባቀረቡት ጥሪ ጌታን ለመከተል ልናዳብራቸው የሚገቡንን በጎነቶች በጋራ እንምረጥ ሲሉ ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ቤተ ክርስቲያን እንደገና ልትወለድ ይገባታል ሲሉ አሳስቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኖትርዳም ካቴድራል ውስጥ በተፈጸመው የማታ ጸሎት ሥነ ሥርዓት ላይ ባሰሙት ቃለ ምዕዳን የፈረንሳይ ቤተ ክርስቲያን እንደ ኖትርዳም ካቴድራል እንደገና በብርሃን እንድትወለድ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ መዲና ፓሪስ ውስጥ በሚገኘው ኖትርዳም ካቴድራል ውስጥ የማታ ጸሎት በሚያቀርቡበት ወቅት ካቴድራሉ በብርሃን መሞላቱ ተመልክቷል። እንደ ጎርጎሮሳውያኑ ሚያዝያ 15 2019 ዓ ም በእሳት ክፉኛ የተጎዳውና የቪሌ ሉሚየር ተምሳሌት ሆኖ የታደሰው ባዚሊካ ምቹ የበዓል ስፍራ ሆኖ እንደተሰማው ተገልጿል። የእሳት አደጋው በተከሰተበት ወቅት የካቴድራሉ አስገራሚ ምስሎችና ቪዲዮዎች በእሳት መቃጠላቸው ሲታወስ፣ እሳቱ ካቴድራሉን በሚያወድምበት ሰዓት በመንገድ ላይ የሚጸልዩ ሰዎችን የሚያሳዩ ምስሎች በማኅበራዊ ሚዲያዎችና በዜና አውታሮች

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካቴድራሉ ውስጥ ከቀረበው የማታ ጸሎት ቀደም ብለው በሕማማቱ ወቅት በኢየሱስ ክርስቶስ ላይ በተቀመጠው ከትንሣኤው በፊት የመከራውና የመሥዋዕቱ ምልክት በሆነው የእሾህ አክሊል ፊት ቀርበው ጸሎታቸውን አድርሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጸሎት ሥነ ሥርዓቱ ላይ ባሰሙት ቃለ ምዕዳን ከምንም በላይ የፓሪስን ሕዝብ ለዘመናት ዐይናቸውን ወደ ሰማይ እንዲያነሱ ሲጋብዝ ወደ ነበረ ቦታ ለጸሎት ተሰብስበናል ሲሉ ተናግረው፣ በተጨማሪም እሳቱ በተነሳበት ወቅት ሰዎች ባላሰቡት ነገሮች ፊት ምን ያህል አቅም የሌላቸው መሆኑን በጭንቀት ተመልክተናል ብለዋል። በዚህ አሳዛኝ ወቅት ኖተርዳም ከመታሰቢያነት በላይ መሆኑን ተገንዝበናል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልሶ ለመገንባት በተደረገው የጋራ ጥረትና በውጤቱ ድምቀት የሰዎች ልብ በደስታ በመሞላት ያለፈውና የወደፊቱ ሰማይና ምድር የሚገናኙበት በስልጣኔ ሕያው ማዕከል ውስጥ ቆመናል ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የምትገኘው ቤተ ክርስቲያን የወደፊቱን ጊዜ ተስፋ የምታደርግና የማትፈራ የሕያዋን ድንጋዮች እንድትሆን በማበረታታት እናንተም ለቅድስናና ለዕለታዊ ተልእኮ በአዲስ መልክ በመነሳሳት ከካቴድራሉ ጋር ዳግም ተወልዳችኋል ሲሉ ስብከታቸውን አጠናቀዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የመጀመሪያዎችን የጋብቻ ዓመታት ስለማላመድ በሚል ንዑስ ርዕስ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

የመጀመሪያዎቹን የጋብቻ ዓመታት ስለ ማላመድ። ጋብቻ እርስ በርስ በነጻ ፍቃድ የተመራረጡና የሚዋደዱ ሰዎች ብቻ የሚመሰርቱት የፍቅር ሥራ እንደሆነ መረዳት ያስፈልጋል። ፍቅር የአካላዊ መሳሳብ ወይም ደብዛዛ ፍቅር ብቻ ከሆነ ጥንዶች በተለይ ይህ ፍቅር ሲደበዝስ ወይም አካላዊ ውበት ሲረግፍ ለስጋት ተጋላጭ ይሆናሉ። ይህ የሚሆንበት የጊዜ ድግግሞሽ ሲታይ ጥንዶች በትዳር ሕይወት የመጀመሪያ ዓመታት ዕድሜ ልካቸውን በአንድነትና በፍቅር ተሳስረው ለመኖር አውቀውና ፈቅደው ያደረጉትን ውሳኔ ይበልጥ ማዳበርና ማጽናት እንደሚያስፈልጋቸው ያመለክታል። ብዙውን ጊዜ የመተጫጨት ጊዜ በቂ አይሆንም። ውሳኔው በተለያዩ ምክንያቶች ይዘግጣል። ይባስ ብሎም ጥንዶቹ ራሳቸው በቂ ብስለት አይኖራቸውም። ከዚህም የተነሳ አዲስ ባለትዳሮች በመተጫጨት ወቅት መከናወን ያለበት ሂደት መፈጸም ያስፈልጋቸዋል። ሌላው ከጋብቻ ዝግጅት ጋር የተያያዘ ትልቁ ተግዳሮት ጋብቻ ለአንዴና ለመጨረሻ ጊዜ ተደርጎ የሚያበቃ ነገር አለመሆኑን ጥንዶቹ እንዲገነዘቡ የመርዳት ጉዳይ ነው። የእነርሱ ኅብረት እውነተኛና የማይታጠፍ በምስጢረ ተክሊል የተረጋገጠና የተቀደሰ ነው። ሆኖም ጥንዶቹ ሕይወታቸውን በአንድነት ሲያጣምሩ በረጅም ጊዜ እቅድ ውስጥ ንቁና ፈጠራ ያለበትን ሚና ይወስዳሉ። አሁን የእነርሱ እይታ በእግዚአብሔር ጸጋ በመታዘዝ በየዕለቱ እንዲገነቡት በተፈጠሩበት በወደፊት ሕይወታቸው ላይ ማትኮር አለበት። በዚህ ምክንያት ማንኛውም ሌላውን ፍጹም እንዲሆን መጠበቅ አይችልም። እያንዳንዳቸው ቅዠትን ትቶ ሌላውን እንዳለ፣ እንዳልተጨረሰ፣ ማደግ እንዳለበትና በሂደት ላይ እንዳለ ሥራ አድርጎ መቀበል አለባቸው። የትዳር አጋርን ሁልጊዜ መተቸት ትዳርን በአንድነት፣ በትዕግሥት፣ በመግባባት፣ በመቻቻልና

በልግስና የሚተገብሩት እቅድ ተደርጎ ላለመታየት አንዱ ምልክት ነው። ከዚህም ቀስ በቀስ ነገር ግን በርግጠኝነት ፍቅር ለማህበራ ጥያቄና ትችት ቦታውን ይለቃል። አንዱ ወገን በሌላው በጎና መጥፎ ነጥቦች ላይ ያተኩራል። የመጨረሻ ማስጠንቀቂያ ይሰጣል። በፉክክርና ራስን ትክክለኛ አድርጎ በማሳየት ላይ ይጠመዳል። ያን ጊዜ ጥንዶቹ የዳበረ ህብረት ለመፍጠር ይቻል ዘንድ እርስ በርስ መረዳዳት ከማይችሉበት ደረጃ ይደርሳሉ። ሰርግ ገና ጅማሮ መሆኑን ይረዱ ዘንድ ይህን ሁኔታ ከመነሻው ለአዲስ ተጋቢዎች ማስገንዘብ ያስፈልጋል። ቃል ይገባሉ ሲሉ ወደ ግባቸው እንዳይደርሱ መንገድ ላይ የሚገጥሟቸውን መሰናክሎች ሁሉ ማስወገድን የሚጠይቅ ጉዞ ይጀምራሉ። የሚቀበሉት የጋብቻ ቡራኬ ለዚህ ጉዞ የሚረዳ ጸጋና ማበረታቻ ነው። የሚጠቀሙት ቁጭ ብሎ ግባቸውን በተጨባጭ ማሳካት በሚችሉበት መንገድ ላይ እርስ በርስ ሲወያዩ ብቻ ነው። የረጋ ውሃ አይረባም የሚል የቆየ ብሂል እንዳለ አስታውሳለሁ። በትዳር የመጀመሪያዎቹ ዓመታት የጥንዶቹ የፍቅር ሕይወት እንቅስቃሴ ከሌላው ወደፊት የሚያራምደውን የስሜት ኃይል ያጣል። ወጣት ፍቅር በደስታና በታላቅ ተስፋ ጉዞን መቀጠል ያስፈልጓል። ተስፋ በእነዚህ የመጀመሪያ የትጭጭትና የትዳር ዓመታት ከጭቅጭቅ ከግጭትና ከችግሮች ባሻገር መመልከትና ነገሮችን አስፍቶ ማየትን የሚያመቻች እርሾ ነው። ተስፋ እድገት እንዲኖር ጥርጣሬያችንና ጭንቀታችንን ይገታል። ከዚህ ሌላ ተስፋ የአሁኑን ጊዜ በሙላት እንድንኖር ሁለንተናችንን ለቤተሰብ ሕይወት እንድናውል ያደርገናል። ምክንያቱም ለነገ ጠንካራ መሠረት መጣል የሚቻለው ዛሬን በሚገባ በመኖር ነው። ይህ ሂደት ልግስናና መሥዋዕትነትን በሚጠይቁ በተለያዩ ደረጃዎች ውስጥ ይከሰታል። የመጀመሪያዎቹ ብርቱ ማራኪ ስሜቶች ሌላኛው የትዳር አጋር አሁን የሕይወት አካል ሆኗል ለምለው ግንዛቤ ቦታቸውን ይለቃሉ። አንዱ የሌላውን የመሆን ደስታ ሕይወትን የጋራ እቅድ አድርጎ ወደ ማየት፣ የሌላውን ደስታ ከራስ ደስታ ወደ ማስቀደም፣ ይህ ትዳር ኅብረተሰብን ያዳብራል ወደሚል አስደሳች ግንዛቤ ያደርሳል። ፍቅር እየዳበረ ሲሄድ መደራደርንም ይማራል። ይህ ድርድር ከራስ ወዳድነት ወይም ለራስ ጥቅም ከመፈለግ የሚመነጭ ሳይሆን ለቤተሰብ ጥቅም ሲባል የጋራ ፍቅርን የሚተገብርና የመስጠትና የመቀበል መስተጋብር ያለው ነው። በእያንዳንዱ የትዳር ሕይወት ደረጃ ሁለት አሸናፊዎች እንጂ አንዱ አሸናፊ ሌላው ተሸናፊ እንዳይሆን ቁጭ ብሎ በተደረሰባቸው ስምምነቶች ላይ እንደገና መደራደር ያስፈልጋል። በቤት ውስጥ ውሳኔዎች በተናጠል ሊወሰዱ አይችሉም። ምክንያቱም እያንዳንዱ የትዳር አጋር የቤተሰብ ኃላፊነትን ይጋራል። ሆኖም እያንዳንዱ ቤት ልዩ ነው። እያንዳንዱ ትዳርም ለራሱ የሚበጀውን መንገድ ያመቻቻል። ለትዳር መፍረስ ምክንያት ከሚሆኑ ነገሮች መካከል ስለ ጋብቻ ያልተገባና የተጋነነ ተስፋ ማድረግ ይገኝበታል። እውነታው ከተገመተው በላይ ውስንና ፈታኝ መሆን ሲታወቅ መፍትሄው ፈጥኖና ኃላፊነት በጎደለው መንገድ መለያየትን ማሰብ ሳይሆን የትዳር ሕይወት እያንዳንዱ የትዳር አጋር ሌላውን በእውቀት እንዲበስል የእግዚአብሔር መሣሪያ የሚሆንበት የእድገት ሂደት እንደሆነ መገንዘብ ነው። ለውጥ፣ መሻሻል፣ በእያንዳንዱ ሰው ውስጥ ያሉ መልካም ባሕርያት ማበብ፣ እነዚህ ሁሉ የሚቻሉ ነገሮች ናቸው። እያንዳንዱ ትዳር ከደካማ መሠረት ተነስቶ በእግዚአብሔር ስጦታና በራሳችን ፈጠራ የታከለበትና ለጋስ ምላሽ በጊዜ ሂደት ወደ ውድና ዘላቂ ነገር የሚያድግ የድህነት ታሪክ ይመስላል። የሁለት ፍቅረኛሞች ትልቁ ተልእኮ አንዱ ሌላውን ይበልጥ ወንድና ይበልጥ ሴት እንዲሆኑ እርስ በርስ መረዳዳት አይደለምን? እድገትን ማነቃቃት ማለት አንድን ሰው የራሱን ወይም የራሷን ማንነት እንዲቀርጽ ወይም እንድትቀርጽ መርዳት ነው። ስለዚህ ፍቅር ጥበበኛነት ነው ማለት ይቻላል። በመጽሐፍ ቅዱስ ውስጥ ስለ ወንድና ስለ ሴት መፈጠር ሲናነብ እግዚአብሔር መጀመሪያ አዳምን ሲሠራ እናያለን። በዘፍጥረት ምዕራፍ 2 ከቁጥር 7 ከዚያም አንድ አስፈላጊ ነገር
እንደጎደለ ስለተረዳ ሄዋንን ይሰራል። ሶዮም አዳምም እነሆ ይቺ አጥንት ከአጥንቴ ሲጋይም ከሲጋዬ ናት ብሎ ለአድናቆት ሲናገር እግዚአብሔር ሰማ። እኛም ሶዮና ሴቲቱ ለመጀመሪያ ጊዜ ሲተዋወቁ ያደረጉትን አስደናቂ ጭውውት መስማት እንችላለን። በባሌ ትዳሮች ህይወት ውስጥ በአስቸጋሪ ወቅቶች ጭምር አንዱ ሰው ሌላውን ሁልጊዜ እንደሚያስደንቅ እና ለመጀመሪያ ጊዜ የሚገናኙ ይመስል የግንኙነታቸው አዲስ በሮች ወለል ብለው እንደሚከፈቱ መገመት ይቻላል። በእያንዳንዱ አዲስ ደረጃ እርስ በርሳቸውን ማነጻቸውን ይቀጥላሉ። ፍቅር አንዱ ሌላውን በጥበበኛ ትግስት ከእግዚአብሔር በመመጣ ትግስት እንዲጠባበቁ ያደርጋቸዋል። ለአዲስ ባለትዳሮች የሚደረግ ሐዋርያዊ ጥበቃ ሕይወትን ለመስጠት ለጋስ እንዲሆን ማበረታታትም ያካትታል። ከጋብቻ ፍቅር ግላዊ ሙሉ በሙሉ ሰብአዊ ከሆነ ባህሪ አንጻር የቤተሰብ ዕቅድ በተገቢው መንገድ ልፈጸም የሚችለው በባልና ሚስት መካከል በሚደረግ ስምምነትና ውይይት ጊዜያትን በማክበርና የትዳር አጋርን ክብር በመጠበቅ ይሆናል። በዚህ ረገድ ብዙውን ጊዜ ለሕይወት ጸር የሆነውን አስተሳሰብ ለመቃወም እንዲቻል ሁማኔ ቢቴ በሚል ርዕስ የሚታወቀው ሐዋርያዊ መልእክት እና ፋሚሊያሪስ ኮንሲሲዮ የተሰኘው ሐዋርያዊ ማበረታቻ አስተምሮ እንደገና ግምት ውስጥ መግባት አለበት። ኃላፊነት የሚሰማው ወላጅነትን የሚያካትቱ ውሳኔዎች የአንድ ሰው እጅግ የተቀደሰ ምስጢራዊ ማዕከልና መጠለያ የሆነውን ሕሊና ማነጽን ይጠይቃል። በዚህ እያንዳንዱ ሰው ድምፁ ከልብ ጥልቅ ጓዳ የሚያስተጋባው ከእግዚአብሔር ጋር ብቻውን ይሆናል። ጥንዶቹ በበለጠ ንቃተ ሕሊና እግዚአብሔርና የእርሱንም ትእዛዝ ለመስማት በጣሩ በሮሜ መልእክት ምዕራፍ 2 ከቁጥር 15 እና መንፈሳዊ ድጋፍ ባገኙ ቁጥር ውሳኔያቸው ከተለመዱ ማኅበራዊ አስተሳሰቦች ተገዢ ከሆነው ግላዊ ምክንያትና ይሉኝታ ይበልጥ ነፃ ይሆናሉ። ጥንዶች በጋራ ምክርና ጥረት ውሳኔ ያደርጋሉ። ስለዚህ ሁለቱም የራሳቸውን አስቀድሞ የተወለዱትንም ሆነ ወደፊት ለሚወለዱ ልጆቻቸው ደህንነት በአስተውሎት ግምት ውስጥ ያስገባሉ። ለዚህ ስለት ደግሞ የዘመኑን ቁሳዊም ሆነ መንፈሳዊ ሁኔታዎች እንዲሁም የኑሮ ሁኔታቸውን ማገናዘብ ያስፈልጋቸዋል። በመጨረሻም የቤተሰብ ቡድንን፣ የዓለማዊ ኅብረተሰብንና የራስዋን የቤተ ክርስቲያንን ፍላጎቶች መርዳት አለባቸው። በስተመጨረሻ በእግዚአብሔር ፊት ይህ ዳኝነት የሚሰጡት ወላጆች ራሳቸው እንጂ ሌላ ማንም አይደለም። በተጨማሪ በተፈጥሮ ሕግጋትና በተዋልዶ ሁኔታ ላይ የተመሰረቱ ዘዴዎችን መጠቀም ሊበረታታ ይገባል። ምክንያቱም እነዚህ ዘዴዎች የጥንዶቹን አካላዊ ክብር የሚጠብቁ በእነርሱም መካከል ርኅራኄን የሚያበረታቱና የእውነተኛ ነጻነት ትምህርት የሚደግፉ ናቸው። ስለዚህ ልጆች የእግዚአብሔር ድንቅ ስጦታና ለወላጆችና ለቤተ ክርስቲያን የደስታ ምንጭ ስለመሆናቸው የበለጠ ትኩረት ሊሰጥ ይገባል። በእነርሱ አማካኝነት ጌታ ዓለምን ያድሳል። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 218 እስከ 221 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ መስከረም 16 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 17 2019 ዓ.ም ተምረት የመስቀል በዓል ልዩ ስርጭታችንን ነው። እንኳን ሁላችንንም ለጌታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሰን በሰላም አደረሳችሁ ለማለት እንወዳለን። ለሀገራችን ሰላምን አንድነትንና በረከትን ይሰጥልን ዘንድ ጸሎታችንና ምኞታችን ነው። የዛሬውን የእሁድ የመስከረም 17 2019 ዓ.ም ተምረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል 3 ስርጭታችን ደግሞ የመስቀል በዓልን የተመለከተ አንድ ልዩ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ሊጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በመሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 3 ከቁጥር 13 እስከ 17 ላይ እንደተገለጸው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም የሰው ልጅ ነው። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁም የሰው ልጅ መሰቀል ይገባዋል። በርሱ የሚያምን ሁሉ የዘላለም ሕይወት ይኖረው ዘንድ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ዓለም በልጁ እንዲድነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን። ነዋሪ ሦስትነታቸውን

የተወደዳችሁ ወንድሞቼና እህቶቼ እንኳን ለመስቀል በዓል በሰላም አደረሳችሁ። በአራተኛው መቶ ክፍለ ዘመን በኢየሩሳሌም በቅድስት ሌኒ አማካይነት በእንጨት የተሰራ ኢየሱስ ተሰቅሎበት የነበረ መስቀል መገኘቱንና በንጉሠ ነገሥት ኢራክሊዮስ ወደ ቅድስት ከተማ የተመለሰውን ቅዱስ መስቀሉን በማሰብ ዛሬ ቤተ ክርስቲያን የመስቀል ክብረ በዓልን ታከብራለች። ግን ዛሬ ይህንን በዓል ማክበር ለእኛ ምን ትርጉም አለው ብለን ልንጠይቅ እንችል ይሆናል። በመሥዋዕተ ቅዳሴ ጊዜ የተነበበው ቅዱስ ወንጌል ይህንን እንድንረዳ ያስችለናል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 17 ላይ እንደተገለጸው ትዕይንቱ የተከናወነው በሌሊት ነው። ከአይሁድ መሪዎች አንዱ የሆነው ኒቆዲሞስ፣ ቅንና አእምሮ ያለው ሰው የዮሐንስ ወንጌል ምዕራፍ 7 ከቁጥር 50 እስከ 51 ላይ እንደተገለጸው ኢየሱስን ሊያገኘው ወጣ። ብርሃንን እንዲሁም የሚመራውን መንገድ የሚያሳየውን አካል ይፈልጋል። እግዚአብሔርን ፈልጎ የናዝሬቱን ጌታ እርዳታ ጠየቀ። ምክንያቱም እርሱ አስደናቂ ምልክቶች የሚያደርግ ነቢይ መሆኑን ያውቃልና። ጌታ ተቀብሎታል፣ ያዳምጠዋል። በመጨረሻም በእርሱ የሚያምን ሁሉ የዘላለም ሕይወት ይኖረው ዘንድ የሰው ልጅ ተሰቃይቶ ሞቶ ከሞት መነሳት እንዳለበት ገለጠለት። የዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ እንደተገለጸው አክሎም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተገለጸው በማለት ይናገራል። ምናልባት በአሁኑ ጊዜ የእነዚህን ቃላት ትርጉም ሙሉ በሙሉ ያልተረዳው ኒቆዲሞስ ከስቅለቱ በኋላ የአዳኙን አካል ለመቅበር በሚዘጋጅበት ጊዜ በእርግጠኝነት እነዚህን ቃላት ሊረዳ ይችላል። የዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ እንደተገለጸው እግዚአብሔር የሰውን ልጅ ለመበጀት ሰው ሆኖ በመስቀል ላይ እንደ ሞተ ይረዳል። ኢየሱስ ስለዚህ ጉዳይ ለኒቆዲሞስ የነገረው ከብሉይ ኪዳን የተነገረውን ታሪክ በማስታወስ ነው። ኦሪት ዘኍልቍ ምዕራፍ 21 ከቁጥር 4 እስከ 9 ላይ ያለውን መመልከት ይቻላል። እስራኤላውያን በምድረ በዳ ሳሉ በመርዛማ እባብ ተነድፈው ሲሞቱ ሙሴ የእግዚአብሔርን ትእዛዝ በመቀበል በሠራውና በእንጨት ላይ የሰቀለውን የነሐስ እባብ በመመልከት ድነዋል ይለናል መጽሐፍ ቅዱሳችን። እግዚአብሔር ራሱን ለእኛ በመግለጥ አዳነን። እርሱን አጋር፣ መምህራችን፣ ሐኪም፣ ወዳጃችን አድርጎ በማቅረብ ለእኛ እንኳን በቅዱስ ቁርባን የሚቆረስ እንጀራ ሆነ። ይህንንም ሥራ ለመፈጸም ሰው ከፈጠራቸው ጨካኝ የሞት መሣሪያዎች አንዱ ማለትም መስቀልን ተጠቅመዋል። ዛሬ መስቀሉን ከፍ ከፍ አድርገን የምናከብረው በዚህ ምክንያት ነው። እግዚአብሔር ለእኛ መዳን ሲል ተሸክሞ ከሞት መንገድ ወደ ሕይወት መሣሪያነት ለወጠው። ከእርሱም ምን ሊለየን እንደማይችል ያስተማረን ታላቅ ፍቅር ነውና። ወደ ሮም ሰዎች ምዕራፍ 8 ከቁጥር 35 እስከ 39 ላይ እንደተጠቀሰው እናም የእርሱ ፍቅር ከኃጢአታችን የላቀ ነው። በመስከረም 17 2018 ዓ ም በኢትዮጵያ የምትገኘው ቤተ ክርስቲያን የቅዱስ መስቀል ክብረ በዓል እያከበረች ትገኛለች። አንዳንድ ክርስቲያን ያልሆኑ ሰዎች ለምን መስቀልን ከፍ ከፍ ታደርጋላችሁ ብሎ ሊጠይቁን ይችሉ ይሆናል። የኢየሱስን መስቀል ከፍ ከፍ እናደርጋለን፣ ምክንያቱም በእርሱ እግዚአብሔር ለሰው ልጆች ያለውን ፍቅር ሙሉ በሙሉ ገልጧል። የዮሐንስ ወንጌል በዛሬው የቅዳሴ ሥርዓት ውስጥ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይለናል የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተገለጸው በማለት የሚያስገነዝበን ይህንኑ ነው። አብ እኛን ለማዳን ወልድን ሰጠ። ይህም የኢየሱስን ሕማማት ሥቃይና የመስቀል ላይ ሞት አስከትሏል። ለምን ብለን ልንጠይቅ እንችል ይሆናል። የመስቀል ላይ ሞት ለምን አስፈለገ ብለን ልንጠይቅም እንችል ይሆናል። በባርነት እንድንገዛ ያደረገን የክፉ ነገር አስከፊነት ክብደት የሚገልጽ ስለሆነ ነው። የኢየሱስ መስቀል ሁለቱንም ነገሮች ይገልጻል። ሁሉንም አሉታዊ የክፋት ኃይሎችና ሁሉንም የዋህ የሆነውን የእግዚአብሔርን ምሕረት ቻይነት ያሳያል ወይም ይገልጻል።
መስቀሉ የክርስቶስን ውድቀት የሚወስን ይመስላል። ነገር ግን በእውነቱ ድሉን ያመለክታል። በቀራንዮ ላይ ያፌዙበት የነበሩት የእግዚአብሔር ልጅ ከሆንክ ከመስቀል ውረድ አሉት። የማቴዎስ ወንጌል ምዕራፍ 27 ቁጥር 40 ላይ እንደተገለጸው። ነገር ግን ተቃራኒው እውነት ነበር። በትክክል ኢየሱስ የእግዚአብሔር ልጅ ስለነበር እርሱ እዚያ በመስቀል ላይ ሆኖ ለአብ የፍቅር ዕቅድ መጨረሻ ታማኝ መሆኑ ነው። በዚህም ምክንያት እግዚአብሔር ኢየሱስን አከበረው ይለናል ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ እንደተገለጸው። ለእርሱ የአጽናፈ ሰማይ ንግሥናን አጎናጸፈው። ኢየሱስ በተቸነከረበት መስቀል ላይ ስንመለከት የፍቅር ምልክትን ለእያንዳንዳችን ያለውን ወሰን የለሽ የእግዚአብሔር ፍቅርና የመዳናችን ምንጭ እናሰላስላለን። ዓለምን ሁሉ ያቀፈ የእግዚአብሔር ምሕረት ከመስቀል የመነጨ ነው። በክርስቶስ መስቀል ክፉ ተሸነፈ፣ ሞት ተሸንፏል፣ ሕይወት ተሰጠን፣ ተስፋ ተመለሰ። ይህ አስፈላጊ ነው። በክርስቶስ መስቀል በኩል ተስፋ ወደ እኛ ተመለሰ። የኢየሱስ መስቀል አንድ እውነተኛ ተስፋችን ነው። ለዚህም ነው ቤተ ክርስቲያን ቅዱስ መስቀልን ከፍ ከፍ የምታደርገው። እናም እኛ ክርስቲያኖች ለዚህ ነው በመስቀሉ ምልክት ራሳችንን የምናማትበው የምንባርከው። ይህም ማለት መስቀሎችን ሁሉ ከፍ አናደርግም፣ ነገር ግን የክብር የሆነውን የክርስቶስን መስቀል የእግዚአብሔር ታላቅ ፍቅር ምልክት፣ የመዳናችንና ወደ ትንሣኤ የሚወስደውን መንገድ ምልክት ነው ከፍ ከፍ የምናደርገው። ይህ ተስፋችን ነው። ቅዱስ መስቀሉን እያሰብንና እያከበርን ሳለ በክርስቶስ በማመናቸው ምክንያት እየተሰደዱና እየተገደሉ ያሉ ብዙ ወንድሞቻችንንና እህቶቻችንን በስሜት እናስባለን። ይህ የሚሆነው በተለይም የእምነት ነጻነት እስካልተረጋገጠ ወይም ሙሉ በሙሉ ባልተረጋገጠበት በማንኛውም ቦታ ነው። ሆኖም ግን በመሠረታዊ ደረጃ ነጻነትንና ሰብአዊ መብቶችን በሚያስጠብቁ አገሮችና አካባቢዎችን ቢሆን፣ በተግባር ግን አማኞችና በተለይም ክርስቲያኖች እገዳዎችና አድሎዎች በሚገጥሙበት ጊዜ ይከሰታል። ስለዚህ ዛሬ እናስታውሳቸዋለን እና በልዩ ሁኔታ እንጸልይላቸዋለን። በቀራንዮ በመስቀሉ ስር ድንግል ማርያም ነበረች። የዮሐንስ ወንጌል ምዕራፍ 19 ከቁጥር 25 እስከ 27 ላይ እንደተገለጸው ሁላችንም የክርስቶስን መስቀል የፍቅርና የማዳን ምልክት ሁልጊዜ ለማወቅና ለመቀበል እንድንችል የቤተ ክርስቲያኗን የአሁንና የወደፊት ሁኔታን አደራ ለክርስቶስ መስቀል እናቀርባለን። እንግዲያውስ ከልጇ ጎን በቀራንዮ ያለች እናት በማርያም አማላጅነት የእርሱ የመዳን ፍቅር ስር ሰዶ በውስጣችን ያድግ ዘንድ እኛም እርሱ እንዳደረገው እርስ በርሳችን እንዴት አንዳችን ለአንዳችን መሰጣጣት እንደምንችል እናውቅ ዘንድ እርሷ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ትርዳን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 17 2019 ዓ.ም ተብረት የመስቀል በዓል ልዩ ስርጭታችን ነው። ክብራንና ክብራት አድማጮቻችን በማስከተል የመስቀል በዓልን አስመልክተን ያዘጋጀነውን አንድ ልዩና ወቅታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። ይህንን ዝግጅት ወደ እናንተ አድማጮቻችን የሚያደርሰው ባልደረባችን ዮሐንስ መኮንን ይሆናል። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

0: የመስቀል በዓል በዓመት ሁለት ጊዜ ይከበራል። አንደኛው በመስከረም 17 ቀን የሚከበር ሲሆን ሁለተኛው ደግሞ መጋቢት 10 ቀን ይከበራል። ይህ ሁለተኛው በዓል ተረክቦተ መስቀል ይባላል። ዕፀ መስቀል በንግሥት እሌኒ ትጋት በኢየሩሳሌም እንደተገኘ በታሪክ ይታወሳል። የመጀመሪያው በዓል መስቀል ክቡር ይባላል። ዕፀ መስቀልን ከወሰዱት አርማውያን እጅ ወደ ክርስቲያኖች እጅ እንደተመለሰ ከታሪክ ማህደር ይታወሳል። በተለይ ግን ለእኛ ለኢትዮጵያውያን ዕፀ መስቀል ለመጀመሪያ ጊዜ ወደ አገራችን ሲገባ ሕዝባችን በታላቅ ክብርና ሥነ ሥርዓት እንደተቀበለው የሚታወስ በዓል ነው። ዮም መስቀል ተሰብሃ፣ አሃው አብርሃ፣ መስቀል ቤዛነ፣ መስቀል ጽንስነ፣ መስቀል መድኃኒተ ነፍስነ፣ ዛሬ መስቀል ከበረ፣ ለወንድሞች አበራ፣ ቤዛችን፣ ኃይላችንና የነፍሳችን መድኃኒት። የመስቀል በዓል የደህንነታችን ታሪክ ያሳስበናል። ስለ እኛ የሞተውን ጌታችን ኢየሱስ ክርስቶስን ያስታውሰናል። ደህንነታችን በመስቀል ነው የተገኘው። ጌታችን ከኃጢአት ሊያድነን ሲፈልግ በሌላ ቀለል ያለ መንገድ ከሚያድነን ይልቅ በባርነት ውርደትና ሥቃይ በተመላበት መንገድ በመስቀል አዳነን። በፍቅራችን ተስቦ መለኮታዊ ማዕረጉን ተገፎ ውርደትና ድህነትን ተቀብሎ በመስቀል ላይ ስለ እኛ ደሙን አፈሰሰ። ስለ ኃጢአታችን ካሳ ተላልፎ ተሰጠ። መድኃኔ ዓለም ኢየሱስ ክርስቶስ ስለ እኛ በእንጨት መስቀል ተሰቅሎ ሕይወቱን ለሰማያዊ አባቱ ከሰዋ በኋላ እኛ ከሰይጣን ባርነት ነፃ ወጥተናል። የመንፈስ ነፃነትን ተጎናጽፈናል። ኢየሱስ ክርስቶስ ከጨለማ ወደ ብርሃን፣ ከኃጢአት ወደ ጽድቅ ለመሸጋገር አብቅቶናል። በመስቀል ለመንፈሳችን የሚያስፈልግ ሰማያዊ ተስፋ፣ ደስታ፣ ሰላምና ኃይል መጣልን። ሐዋርያው ቅዱስ ጳውሎስ በመስቀል ስለተገኙ ፍሬዎች፣ ደህንነትና ሌሎችም ጸጋዎች እያሰበ ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ በቀር ሌላ ትምክህት ከእኔ ይራቅል ነበር። ወደ ገላትያ ሰዎች ምዕራፍ 6 ቁጥር 14 እኛም እንዲህ ብለን እንመስክር። ምክንያቱም መስቀል ከረጅም ጊዜ ጀምሮ እንመኘው የነበረ ደህንነታችንን አምጥቶልናል። መንፈሳዊ ሀብትና ክብር ሰጥቶናል። ይኸውም በፍጹም የሚያስደስትና የሚያኮራ ነው። በመንፈሳችን ተደስተን ክርስቶስ ሆይ በተቀደሰ መስቀልህ ዓለምን ያዳንክ አንተ ነህና እንሰግድልሃለን እናመሰግንህማለን እያልን ኢየሱስን እናመስግነው። ኢየሱስ ክርስቶስ በጣም ስለሚወደን ከባድ በሆነ ብርቱ ሥቃይ ሊያድነን ፈለገ። እርሱ ቅዱስ ሕይወቱን አሳልፎ እስኪሰጠን ከመጠን በላይ እንደወደደን እኛም የምንወደው ከሆንን መስቀሉን ተሸክመን እርሱን መከተል አለብን። ሐዋርያው ቅዱስ እንድርያስ በመስቀል ላይ ከመሰቀሉ በፊት ከጌታ አካል ክፍል ክብር የተቀበልክ ጣፋጭ መስቀል ሆይ፣ ክቡርና ብሩህ ዛብ በንጉሥ ካባ የተሸለምክ፣ ሰላም ላንተ ይሁን እያለ ሊያሰቃየው ተዘጋጅቶ የነበረውን ዕፀ መስቀል በደስታ ተቀበለው። እኛም በሕይወታችን የሚገጥመንን መስቀል እንደዚህ ባለ የእምነት መንፈስ ልንቀበለው ይገባናል። ጌታችን ኢየሱስ ክርስቶስ ሊከተለኝ የሚወድ ሁሉ መስቀሉን ተሸክሞ ይከተለኝ ይለናል። የሉቃስ ወንጌል ምዕራፍ 9 ቁጥር 23 በእውነት የእርሱ ተከታዮች ከሆንን መስቀሉን ተሸክመን ልንከተለውና በመስቀል መንገድ የማለፍ የእምነት ግዴታ አለብን። አለበለዚያ ግን የእርሱ አይደለንም። መዳን ቀላል እንዳልሆነ እንገንዘብ። ሕይወታችን ጨለማ፣ ሥቃይ፣ ምክራ የሞላበትና ተስፋ የሚያስቆርጥ ሆኖ ከተሰማን የክርስቶስን መስቀል እናስብ። ያን ጊዜ ብርሃንና ኃይልን እናገኛለን። በክርስቶስ መስቀል ፈተናን ለማሸነፍ የሚረዳን በጽድቅ መንገድ የሚመራን ጸጋ ልናገኝ እንችላለን። ስለዚህ ዘወትር በጋለ መንፈስ መስቀሉን እናስብ። የዘላለማዊ ሕይወትና ቀጥተኛ መንገድም ይህ ብቻ ነው።
1: አድማጮቻችን ይህ በመከታተል

በካቶሊክ ቤተ ክርስቲያን እምነት ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል የኢየሱስን መስዋዕትነትና በኃጢአትና በሞት ላይ ያደረገውን ድል ያሳያል። ይህም የእግዚአብሔርን የማዳን ዕቅድ ጥልቅ ፍቅርና ጥበብን ይወክላል። ይህም የክርስቶስን ስቃይና ለሰው ልጆች ኃጢአት ስርየት የተሰቀለበትን ምሳሌያዊ ማሳሰቢያ ሆኖ ያገለግላል። መስዋዕትነቱም በመንፈስ ቅዱስ አማካይነት ለዘላለም ይኖራል። ኢየሱስ ክርስቶስ በመስቀል ላይ ሆኖ በመጨረሻው ሰዓት የተናገራቸው ሰባት ቃላት ተራ ቁጥር 1 አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ እንደተገለጸው። በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ አግኝቶ ያዙትና መስቀሉን ጭነውበት ከኢየሱስ በኋላ እንዲሄድ አደረጉት። ከሕዝቡ እጅግ ብዙ ሰዎችና ደረታቸውን እየመቱ የሚያለቅሱለት ብዙ ሴቶች ተከተሉት። ኢየሱስ ግን ወደ እነርሱ ዞር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔ ታለቅሱልኛላችሁን? ይልቁኑ ለራሳችሁና ለልጆቻችሁ አልቅሱ። መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚባልበት ጊዜ እነሆ ይመጣልና፣ በዚያን ጊዜ ተራሮችን በላያችን ላይ ውደቁ፣ ኮረብቶችንም ሰውሩን ማለት ይጀምራሉ። በእርጥብ እንጨት ላይ እንዲህ የሚያደርጉ ከሆነ በደረቀውስ ላይ እንዴት ይሆን? ሌሎችንም ሁለት ክፉ አድራጊዎችንም ከእርሱ ጋር ለመግደል ይዘውት ሄዱ። ቀራንዮ ወደሚባል ስፍራ በደረሱ ጊዜ እርሱን ክፉ አድራጊዎችንም አንዱን በቀኙ አንዱን በግራ በኩል ሰቀሉት። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ኢየሱስ በመስቀል ላይ ሆኖ በመጨረሻው ሰዓት የተናገረው ሁለተኛው ቃል እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ እንደተገለጸው። ከተሰቀሉት ክፉ አድራጊዎችም አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ላይ ሳለ እግዚአብሔርን ከቶ አትፈራምን? እኛ ስላደረግነው የሚገባንን እየተቀበልን ነው። በእኛ ላይ የተወሰነው ትክክለኛ ፍርድ ነው። ይህ ሰው ግን ምንም ክፋት አልሰራም ብሎ ገሰጸው። ኢየሱስንም በመንግሥት ስትመጣ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ የተናገራቸው የመጨረሻ ሰባት ቃላት ሦስተኛው እነሆ ልጅሽ እናትህ እነኋት የዮሐንስ ወንጌል ምዕራፍ 19 ቁጥር 16 እና 17 ላይ እንደተገለጸው። ስለዚህ እርስ በርሳቸው ለማን እንደሚሆን ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በእጄ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቅዱስ ቃል ይፈጸም ዘንድ ነበር። ወታደሮቹም እንዲያደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ፣ የእናቱም እህት፣ የቅልዮጳ ሚስት ማርያም እንዲሁም መግደላዊት ማርያም ቆመው ነበር። ኢየሱስም እናቱንና ይወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት ሆይ እነሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙሩን እናት እነኋት አለው። ኢየሱስ በመስቀል ላይ ሆኖ ከተናገራቸው ሰባት የመጨረሻ ቃሎች መካከል አራተኛው አምላኬ አምላኬ ለምን ተውከኝ የሚለው ነው። የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ እንደተገለጸው ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በዘጠኝ ሰዓት አካባቢ ኢየሱስ ኤሊ ኤሊ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያ ቆመው ከነበሩት ሰዎች አንዳንዶቹ ሰምተው ኤልያስን ይጠራል አሉ። ወዲያውም ከእነርሱ አንዱ ሮጠና ሰፍነግ ወስዶ የወይን ሆምጣጤ ሞላበት፣ በመቃም አስሮ አጠጣው። የተቀሩት ግን ተወው፣ ኤልያስ መጥቶ ያድነው እንደሆነ እንይ አሉ። ኢየሱስ እንደገና በታላቅ ድምፅ ጮኾ መንፈሱን ሰጠ። ኢየሱስ በመስቀል ላይ ሆኖ ከተናገራቸው የመጨረሻ ሰባት ቃላቶች ውስጥ አምስተኛው ተጠማው የሚለው ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ እንደተገለጸው ከዚህም በኋላ ኢየሱስ ከወዲሁ ሁሉ ነገር እንደተፈጸመ አውቆ የመጽሐፍ ቅዱስ ቃል ይፈጸም ዘንድ ተጠማው አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፈነግ ሞልተው በሁሶጵ አድርገው ወደ አፉ አቀረቡለት። ኢየሱስ በመስቀል

አይሁኖ በመጨረሻው ሰዓት ላይ ከተናገራቸው ሰባት ቃላት መካከል ስድስተኛው ተፈጸመ የሚለው ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንደተገለጸው ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ በመጨረሻው ሰዓት ላይ ከተናገራቸው ሰባት ቃላቶች ውስጥ የመጨረሻው እና ሰባተኛው አባት ሆይ ነፍሴን በእጅህ አደራ ሰጣለሁ የሚለው ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ እንደተገለጸው 6 ሰዓትም ያህል ነበር። ጨለማም እስከ 9 ሰዓት ድረስ በምድር ላይ ሁሉ ሆነ። ፀሐይም ጨለመ፣ የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮኾ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። ይህንንም ብሎ ሞተ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አከበረ። ይህንንም ለማየት ተሰብስበው የነበሩ ሰዎች በሙሉ የሆነውን ነገር ባዩ ጊዜ ደረታቸውን እየመቱ ተመለሱ። እርሱን የሚያውቁት ሁሉ ግን ከገሊላ የተከተሉት ሴቶችም ጭምር በሩቅ ቆመው ይህን ያዩ ነበር።

ክቡራንና ክቡራት አድማጮቻችን የቀደም ሲል ያስደመጥናችሁ አሁን ያለንበትን ወይም ለማክበር እየተዘጋጀን ያለነውን የመስቀል በዓል አስመልክተን ኢየሱስ ክርስቶስ በመስቀል ላይ ሆኖ በመጨረሻው ሰዓት የተናገራቸው ሰባት ቃላት የሚባሉትን የመስቀልን በዓል አስመልክተን ያዘጋጀነውን ኢየሱስ በመስቀል ላይ ሆኖ በመጨረሻው ሰዓት የተናገራቸውን ሰባት ቃላት ነበር ወደ እናንተ አድማጮቻችን ያደረስነው። እነዚህን የኢየሱስን የመጨረሻ ሰዓት ያስታወስን በመጨረሻ የተናገራቸውንም ቃላት ያስተነተንን የመስቀል በዓላችንን በሰላም እንድናከብርና ለሀገራችን ሰላም አንድነት ብልጽግና ሁላችንም በርትተን እንድንሰራ የራሳችንን አስተዋጽኦ እንድናደርግ መስቀሉ ይረዳን ዘንድ ልንጸልይ ይገባል። የሰማነውን በልቦናችን ያሳድርልን።

0: አድማጮቻችን የዛሬው የእሁድ የመስከረም 17/2019 ዓመተ ምህረት የመስቀል በዓል ልዩ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 17 2019 ዓ.ም የመስቀል በዓል ልዩ ስርጭታችንን ነው። እንኳን ሁላችንንም ለጌታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሰን በሰላም አደረሳችሁ ለማለት እንወዳለን። ለሀገራችን ሰላምን አንድነትንና በረከትን ይሰጥልን ዘንድ ጸሎታችንና ምኞታችን ነው። የዛሬውን የእሁድ የመስከረም 17 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል 3 ስርጭታችን ደግሞ የመስቀል በዓልን የተመለከተ አንድ ልዩ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ሊጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 3 ከቁጥር 13 እስከ 17 ላይ እንደተገለጸው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም የሰው ልጅ ነው። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁም የሰው ልጅ መሰቀል ይገባዋል። በርሱ የሚያምን ሁሉ የዘላለም ሕይወት ይኖረው ዘንድ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ጌታ ሰማይና ምድር ያልፋል ቃል ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን። ነዋሪ ሦስትነታቸውን

የተወደዳችሁ ወንድሞቼና እህቶቼ እንኳን ለመስቀል በዓል በሰላም አደረሳችሁ። በአራተኛው መቶ ክፍለ ዘመን በኢየሩሳሌም በቅድስት ሌኒ አማካይነት በእንጨት የተሰራ ኢየሱስ ተሰቅሎበት የነበረ መስቀል መገኘቱንና በንጉሠ ነገሥት ኢራክሊዮስ ወደ ቅድስት ከተማ የተመለሰውን ቅዱስ መስቀሉን በማሰብ ዛሬ ቤተ ክርስቲያን የመስቀል ክብረ በዓልን ታከብራለች። ግን ዛሬ ይህንን በዓል ማክበር ለእኛ ምን ትርጉም አለው ብለን ልንጠይቅ እንችል ይሆናል። በመስዋዕተ ቅዳሴ ጊዜ የተነበበው ቅዱስ ወንጌል ይህንን እንድንረዳ ያስችለናል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 17 ላይ እንደተገለጸው ትዕይንቱ የተከናወነው በሌሊት ነው። ከአይሁድ መሪዎች አንዱ የሆነው ኒቆዲሞስ፣ ቅንና አእምሮ ያለው ሰው፣ የዮሐንስ ወንጌል ምዕራፍ 7 ከቁጥር 50 እስከ 51 ላይ እንደተገለጸው ኢየሱስን ሊያገኘው ወጣ። ብርሃንን እንዲሁም የሚመራውን መንገድ የሚያሳየውን አካል ይፈልጋል። እግዚአብሔርን ፈልጎ የናዝሬቱን ጌታ እርዳታ ጠየቀ። ምክንያቱም እርሱ አስደናቂ ምልክቶች የሚያደርግ ነቢይ መሆኑን ያውቃልና። ጌታ ተቀብሎታል፣ ያዳምጠዋል። በመጨረሻም በእርሱ የሚያምን ሁሉ የዘላለም ሕይወት ይኖረው ዘንድ የሰው ልጅ ተሰቃይቶ ሞቶ ከሞት መነሳት እንዳለበት ገለጠለት። የዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ እንደተገለጸው አክሎም በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተገለጸው በማለት ይናገራል። ምናልባት በአሁኑ ጊዜ የነዚህን ቃላት ትርጉም ሙሉ በሙሉ ያልተረዳው ኒቆዲሞስ ከስቅለቱ በኋላ የአዳኙን አካል ለመቅበር በሚዘጋጅበት ጊዜ በእርግጠኝነት እነዚህን ቃላት ሊረዳ ይችላል። የዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ እንደተገለጸው እግዚአብሔር የሰውን ልጅ ለመበጀት ሰው ሆኖ በመስቀል ላይ እንደ ሞተ ይረዳል። ኢየሱስ ስለዚህ ጉዳይ ለኒቆዲሞስ የነገረው ከብሉይ ኪዳን የተነገረውን ታሪክ በማስታወስ ነው። ኦሪት ዘኍልቍ ምዕራፍ 21 ከቁጥር 4 እስከ 9 ላይ ያለውን መመልከት ይቻላል። እስራኤላውያን በምድረ በዳ ሳሉ በመርዛማ እባብ ተነድፈው ሲሞቱ ሙሴ የእግዚአብሔርን ትእዛዝ በመቀበል በሠራውና በእንጨት ላይ የሰቀለውን የነሐስ እባብ በመመልከት ድነዋል ይለናል መጽሐፍ ቅዱሳችን። እግዚአብሔር ራሱን ለእኛ በመግለጥ አዳነን። እርሱን አጋር፣ መምህራችን፣ ሐኪም፣ ወዳጃችን አድርጎ በማቅረብ ለእኛ እንኳን በቅዱስ ቁርባን የሚቆረስ እንጀራ ሆነ። ይህንንም ሥራ ለመፈጸም ሰው ከፈጠራቸው ጨካኝ የሞት መሣሪያዎች አንዱ ማለትም መስቀልን ተጠቅመዋል። ዛሬ መስቀሉን ከፍ ከፍ አድርገን የምናከብረው በዚህ ምክንያት ነው። እግዚአብሔር ለእኛ መዳን ሲል ተሸክሞ ከሞት መንገድ ወደ ሕይወት መሣሪያነት ለወጠው። ከእርሱም ምን ሊለየን እንደማይችል ያስተማረን ታላቅ ፍቅር ነውና። ወደ ሮም ሰዎች ምዕራፍ 8 ከቁጥር 35 እስከ 39 ላይ እንደተጠቀሰው እናም የእርሱ ፍቅር ከኃጢአታችን የላቀ ነው። በመስከረም 17 2018 ዓ ም በኢትዮጵያ የምትገኘው ቤተ ክርስቲያን የቅዱስ መስቀል ክብረ በዓል እያከበረች ትገኛለች። አንዳንድ ክርስቲያን ያልሆኑ ሰዎች ለምን መስቀልን ከፍ ከፍ ታደርጋላችሁ ብሎ ሊጠይቁን ይችሉ ይሆናል። የኢየሱስን መስቀል ከፍ ከፍ እናደርጋለን፣ ምክንያቱም በርሱ እግዚአብሔር ለሰው ልጆች ያለውን ፍቅር ሙሉ በሙሉ ገልጧል። የዮሐንስ ወንጌል በዛሬው የቅዳሴ ሥርዓት ውስጥ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይለናል የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተገለጸው በማለት የሚያስገነዝበን ይህንኑ ነው። አብ እኛን ለማዳን ወልድን ሰጠ። ይህም የኢየሱስን ሕማማት ሥቃይና የመስቀል ላይ ሞት አስከትሏል። ለምን ብለን ልንጠይቅ እንችል ይሆናል። የመስቀል ላይ ሞት ለምን አስፈለገ ብለን ልንጠይቅም እንችል ይሆናል። በባርነት እንድንገዛ ያደረገን የክፉ ነገር አስከፊነት ክብደት የሚገልጽ ስለሆነ ነው። የኢየሱስ መስቀል ሁለቱንም ነገሮች ይገልጻል። ሁሉንም አሉታዊ የክፋት ኃይሎችና ሁሉንም የዋህ የሆነውን የእግዚአብሔርን ምሕረት ቻይነት ያሳያል ወይም ይገልጻል። መስቀሉ የክርስቶስን
ውድቀት የሚወስን ይመስላል። ነገር ግን በእውነቱ ድሉን ያመለክታል። በቀራንዮ ላይ ያፌዙበት የነበሩት የእግዚአብሔር ልጅ ከሆንክ ከመስቀል ውረድ አሉት፣ የማቴዎስ ወንጌል ምዕራፍ 27 ቁጥር 40 ላይ እንደተገለጸው። ነገር ግን ተቃራኒው እውነት ነበር። በትክክል ኢየሱስ የእግዚአብሔር ልጅ ስለነበር እርሱ እዚያ በመስቀል ላይ ሆኖ ለአብ የፍቅር ዕቅድ መጨረሻ ታማኝ መሆኑ ነው። በዚህም ምክንያት እግዚአብሔር ኢየሱስን አከበረው ይለናል ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ እንደተገለጸው። ለእርሱ የአጽናፈ ሰማይ ንግሥናን አጎናጸፈው። ኢየሱስ በተቸነከረበት መስቀል ላይ ስንመለከት የፍቅር ምልክትን ለእያንዳንዳችን ያለውን ወሰን የለሽ የእግዚአብሔር ፍቅርና የመዳናችን ምንጭ እናሰላስላለን። ዓለምን ሁሉ ያቀፈ የእግዚአብሔር ምሕረት ከመስቀል የመነጨ ነው። በክርስቶስ መስቀል ክፉ ተሸነፈ፣ ሞት ተሸንፏል፣ ሕይወት ተሰጠን፣ ተስፋ ተመለሰ። ይህ አስፈላጊ ነው። በክርስቶስ መስቀል በኩል ተስፋ ወደ እኛ ተመለሰ። የኢየሱስ መስቀል አንድ እውነተኛ ተስፋችን ነው። ለዚህም ነው ቤተ ክርስቲያን ቅዱስ መስቀልን ከፍ ከፍ የምታደርገው። እናም እኛ ክርስቲያኖች ለዚህ ነው በመስቀሉ ምልክት ራሳችንን የምናማትበው የምንባርከው። ይህም ማለት መስቀሎችን ሁሉ ከፍ አናደርግም፣ ነገር ግን የክብር የሆነውን የክርስቶስን መስቀል የእግዚአብሔር ታላቅ ፍቅር ምልክት፣ የመዳናችንና ወደ ትንሣኤ የሚወስደውን መንገድ ምልክት ነው ከፍ ከፍ የምናደርገው። ይህ ተስፋችን ነው። ቅዱስ መስቀሉን እያሰብንና እያከበርን ሳለ በክርስቶስ በማመናቸው ምክንያት እየተሰደዱና እየተገደሉ ያሉ ብዙ ወንድሞቻችንንና እህቶቻችንን በስሜት እናስባለን። ይህ የሚሆነው በተለይም የእምነት ነጻነት እስካልተረጋገጠ ወይም ሙሉ በሙሉ ባልተረጋገጠበት በማንኛውም ቦታ ነው። ሆኖም ግን በመሠረታዊ ደረጃ ነጻነትንና ሰብአዊ መብቶችን በሚያስጠብቁ አገሮችና አካባቢዎችን ቢሆን፣ በተግባር ግን አማኞችና በተለይም ክርስቲያኖች እገዳዎችና አድሎዎች በሚገጥሙበት ጊዜ ይከሰታል። ስለዚህ ዛሬ እናስታውሳቸዋለን እና በልዩ ሁኔታ እንጸልይላቸዋለን። በቀራንዮ በመስቀሉ ስር ድንግል ማርያም ነበረች። የዮሐንስ ወንጌል ምዕራፍ 19 ከቁጥር 25 እስከ 27 ላይ እንደተገለጸው ሁላችንም የክርስቶስን መስቀል የፍቅርና የማዳን ምልክት ሁልጊዜ ለማወቅና ለመቀበል እንድንችል የቤተ ክርስቲያኗን የአሁንና የወደፊት ሁኔታን አደራ ለክርስቶስ መስቀል እናቀርባለን። እንግዲያውስ ከልጇ ጎን በቀራንዮ ያለች እናት በማርያም አማላጅነት የእርሱ የመዳን ፍቅር ስር ሰዶ በውስጣችን ያድግ ዘንድ እኛም እርሱ እንዳደረገው እርስ በርሳችን እንዴት አንዳችን ለአንዳችን መሰጣጣት እንደምንችል እናውቅ ዘንድ እርሷ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ትርዳን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 17 2019 ዓ.ም የመስቀል በዓል ልዩ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በማስከተል የመስቀል በዓልን አስመልክተን ያዘጋጀነውን አንድ ልዩና ወቅታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። ይህንን ዝግጅት ወደ እናንተ አድማጮቻችን የሚያደርሰው ባልደረባችን ዮሐንስ መኮንን ይሆናል። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

0: የመስቀል በዓል በዓመት ሁለት ጊዜ ይከበራል። አንደኛው በመስከረም 17 ቀን የሚከበር ሲሆን ሁለተኛው ደግሞ መጋቢት 10 ቀን ይከበራል። ይህ ሁለተኛው በዓል ተረክቦተ መስቀል ይባላል። ዕፀ መስቀል በንግሥት እሌኒ ትጋት በኢየሩሳሌም እንደተገኘ በታሪክ ይታወሳል። የመጀመሪያው በዓል መስቀል ክቡር ይባላል። ዕፀ መስቀልን ከወሰዱት አርማውያን እጅ ወደ ክርስቲያኖች እጅ እንደተመለሰ ከታሪክ ማህደር ይታወሳል። በተለይ ግን ለእኛ ለኢትዮጵያውያን ዕፀ መስቀል ለመጀመሪያ ጊዜ ወደ አገራችን ሲገባ ሕዝባችን በታላቅ ክብርና ሥነ ሥርዓት እንደተቀበለው የሚታወስ በዓል ነው። ዮም መስቀል ተሰብሃ አሃው አብርሃ፣ መስቀል ቤዛነ፣ መስቀል ጽንስነ፣ መስቀል መድኃኒተ ነፍስነ፣ ዛሬ መስቀል ከበረ፣ ለወንድሞች አበራ፣ ቤዛችን ኃይላችንና የነፍሳችን መድኃኒት። የመስቀል በዓል የደህንነታችን ታሪክ ያሳስበናል። ስለ እኛ የሞተውን ጌታችን ኢየሱስ ክርስቶስን ያስታውሰናል። ደህንነታችን በመስቀል ነው የተገኘው። ጌታችን ከኃጢአት ሊያድነን ሲፈልግ በሌላ ቀለል ያለ መንገድ ከሚያድነን ይልቅ በባርነት ውርደትና ሥቃይ በተመላበት መንገድ በመስቀል አዳነን። በፍቅራችን ተስቦ መለኮታዊ ማዕረጉን ተገፎ ውርደትና ድህነትን ተቀብሎ በመስቀል ላይ ስለ እኛ ደሙን አፈሰሰ። ስለ ኃጢአታችን ካሳ ተላልፎ ተሰጠ። መድኃኔ ዓለም ኢየሱስ ክርስቶስ ስለ እኛ በእንጨት መስቀል ተሰቅሎ ሕይወቱን ለሰማያዊ አባቱ ከሰዋ በኋላ እኛ ከሰይጣን ባርነት ነፃ ወጥተናል። የመንፈስ ነፃነትን ተጎናጽፈናል። ኢየሱስ ክርስቶስ ከጨለማ ወደ ብርሃን፣ ከኃጢአት ወደ ጽድቅ ለመሸጋገር አብቅቶናል። በመስቀል ለመንፈሳችን የሚያስፈልግ ሰማያዊ ተስፋ፣ ደስታ፣ ሰላምና ኃይል መጣልን። ሐዋርያው ቅዱስ ጳውሎስ በመስቀል ስለተገኙ ፍሬዎች፣ ደህንነትና ሌሎችም ጸጋዎች እያሰበ ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ በቀር ሌላ ትምክህት ከእኔ ይራቅ ይል ነበር። ወደ ገላትያ ሰዎች ምዕራፍ 6 ቁጥር 14 እኛም እንዲህ ብለን እንመስክር። ምክንያቱም መስቀል ከረጅም ጊዜ ጀምሮ እንመኘው የነበረ ደህንነታችንን አምጥቶልናል። መንፈሳዊ ሀብትና ክብር ሰጥቶናል። ይኸውም በፍጹም የሚያስደስትና የሚያኮራ ነው። በመንፈሳችን ተደስተን ክርስቶስ ሆይ በተቀደሰ መስቀልህ ዓለምን ያዳንክ አንተ ነህና እንሰግድልሃለን እናመሰግንህማለን እያልን ኢየሱስን እናመስግነው። ኢየሱስ ክርስቶስ በጣም ስለሚወደን ከባድ በሆነ ብርቱ ሥቃይ ሊያድነን ፈለገ። እርሱ ቅዱስ ሕይወቱን አሳልፎ እስኪሰጠን ከመጠን በላይ እንደወደደን እኛም የምንወደው ከሆንን መስቀሉን ተሸክመን እርሱን መከተል አለብን። ሐዋርያው ቅዱስ እንድርያስ በመስቀል ላይ ከመሰቀሉ በፊት ከጌታ አካል ክፍል ክብር የተቀበልክ ጣፋጭ መስቀል ሆይ፣ ክቡርና ብሩህ ዛብ በንጉሥ ካባ የተሸለምክ ሰላም ላንተ ይሁን እያለ ሊያሰቃየው ተዘጋጅቶ የነበረውን ዕፀ መስቀል በደስታ ተቀበለው። እኛም በሕይወታችን የሚገጥመንን መስቀል እንደዚህ ባለ የእምነት መንፈስ ልንቀበለው ይገባናል። ጌታችን ኢየሱስ ክርስቶስ ሊከተለኝ የሚወድ ሁሉ መስቀሉን ተሸክሞ ይከተለኝ ይለናል። የሉቃስ ወንጌል ምዕራፍ 9 ቁጥር 23 በእውነት የእርሱ ተከታዮች ከሆንን መስቀሉን ተሸክመን ልንከተለውና በመስቀል መንገድ የማለፍ የእምነት ግዴታ አለብን። አለበለዚያ ግን የእርሱ አይደለንም። መዳን ቀላል እንዳልሆነ እንገንዘብ። ሕይወታችን ጨለማ፣ ሥቃይ፣ መከራ የሞላበትና ተስፋ የሚያስቆርጥ ሆኖ ከተሰማን የክርስቶስን መስቀል እናስብ። ያን ጊዜ ብርሃንና ኃይልን እናገኛለን። በክርስቶስ መስቀል ፈተናን ለማሸነፍ የሚረዳን በጽድቅ መንገድ የሚመራን ጸጋ ልናገኝ እንችላለን። ስለዚህ ዘወትር በጋለ መንፈስ መስቀሉን እናስብ። የዘላለማዊ ሕይወትና ቀጥተኛ መንገድም ይህ ብቻ ነው።
1: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 17 2019 ዓ.ም የመስቀል በዓል ልዩ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ኢየሱስ ክርስቶስ በመስቀል ላይ በነበረበት ወቅት በመጨረሻው ሰዓት ላይ የተናገራቸውን ሰባቱን ቃላት ወይም አረጋዎችን የተመለከተ አንድ ልዩ ዝግጅት አሁንም ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

በካቶሊክ ቤተ ክርስቲያን እምነት ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል የኢየሱስን መስዋዕትነትና በኃጢአትና በሞት ላይ ያደረገውን ድል ያሳያል። ይህም የእግዚአብሔርን የማዳን ዕቅድ ጥልቅ ፍቅርና ጥበብን ይወክላል። ይህም የክርስቶስን ሥቃይና ለሰው ልጆች ኃጢአት ስርየት የተሰቀለበትን ምሳሌያዊ ማሳሰቢያ ሆኖ ያገለግላል። መስዋዕትነቱም በመንፈስ ቅዱስ አማካይነት ለዘላለም ይኖራል። ኢየሱስ ክርስቶስ በመስቀል ላይ ሆኖ በመጨረሻው ሰዓት የተናገራቸው 7 ቃላት ተራ ቁጥር 1 አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ እንደተገለጸው። በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ አግኝቶ ያዙትና መስቀሉን ጭነውበት ከኢየሱስ በኋላ እንዲሄድ አደረጉት። ከሕዝቡ እጅግ ብዙ ሰዎችና ደረታቸውን እየመቱ የሚያለቅሱለት ብዙ ሴቶች ተከተሉት። ኢየሱስ ግን ወደ እነርሱ ዞር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔ ታለቅሱልኛላችሁን? ይልቁኑ ለራሳችሁና ለልጆቻችሁ አልቅሱ። መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚባልበት ጊዜ እነሆ ይመጣልና፣ በዚያን ጊዜ ተራሮችን በላያችን ላይ ውደቁ፣ ኮረብቶችንም ሰውሩን ማለት ይጀምራሉ። በእርጥብ እንጨት ላይ እንዲህ የሚያደርጉ ከሆነ በደረቀውስ ላይ እንዴት ይሆን? ሌሎችንም 2 ክፉ አድራጊዎችንም ከእርሱ ጋር ለመግደል ይዘውት ሄዱ። ቀራንዮ ወደሚባል ስፍራ በደረሱ ጊዜ እርሱን ክፉ አድራጊዎችንም አንዱን በቀኙ አንዱን በግራ በኩል ሰቀሉት። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ኢየሱስ በመስቀል ላይ ሆኖ በመጨረሻው ሰዓት የተናገረው 2ኛው ቃል እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ እንደተገለጸው። ከተሰቀሉት ክፉ አድራጊዎችም አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። 2ኛው ግን መልሶ አንተ እንደዚህ ባለ ፍርድ ላይ ሳለ እግዚአብሔርን ከቶ አትፈራምን? እኛ ስላደረግነው የሚገባንን እየተቀበልን ነው። በእኛ ላይ የተወሰነው ትክክለኛ ፍርድ ነው። ይህ ሰው ግን ምንም ክፋት አልሰራም ብሎ ገሰጸው። ኢየሱስንም በመንግሥት ስትመጣ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ የተናገራቸው የመጨረሻ 7 ቃላት 3ኛው እነሆ ልጅሽ እናትህ እነኋት የዮሐንስ ወንጌል ምዕራፍ 19 ቁጥር 16 እና 17 ላይ እንደተገለጸው። ስለዚህ እርስ በርሳቸው ለማን እንደሚሆን ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቅዱስ ቃል ይፈጸም ዘንድ ነበር። ወታደሮቹም እንዲያደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ፣ የእናቱም እህት፣ የቅልዮጳ ሚስት ማርያም እንዲሁም መግደላዊት ማርያም ቆመው ነበር። ኢየሱስም እናቱንና ይወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት ሆይ እነሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙሩን እናትህ እነኋት አለው። ኢየሱስ በመስቀል ላይ ሆኖ ከተናገራቸው 7 የመጨረሻ ቃሎች መካከል 4ኛው አምላኬ አምላኬ ለምን ተውከኝ የሚለው ነው። የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ እንደተገለጸው ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት አካባቢ ኢየሱስ ኤሊ ኤሊ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያ ቆመው ከነበሩት ሰዎች አንዳንዶቹ ሰምተው ኤልያስን ይጠራል አሉ። ወዲያውም ከእነርሱ አንዱ ሮጠና ሰፍነግ ወስዶ የወይን ሆምጣጤ የሞላበት በመቃም አስሮ አጠጣው። የተቀሩት ግን ተወው፣ ኤልያስ መጥቶ ያድነው እንደሆነ እንያሉ። ኢየሱስ እንደገና በታላቅ ድምፅ ጮኾ መንፈሱን ሰጠ። ኢየሱስ በመስቀል ላይ ሆኖ ከተናገራቸው የመጨረሻ 7 ቃላቶች ውስጥ 5ኛው ተጠማው የሚለው ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ እንደተገለጸው ከዚህም በኋላ ኢየሱስ ከወዲሁ ሁሉ ነገር እንደ ተፈጸመ አውቆ የመጽሐፍ ቅዱስ ቃል ይፈጸም ዘንድ ተጠማው አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፈነግ ሞልተው በሁሶጵ አድርገው ወደ አፉ አቀረቡለት። ኢየሱስ በመስቀል ላይ ሆኖ
በመጨረሻው ሰዓት ላይ ከተናገራቸው ሰባት ቃላት መካከል ስድስተኛው ተፈጸመ የሚለው ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንደተገለጸው ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ፣ ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ በመጨረሻው ሰዓት ላይ ከተናገራቸው ሰባት ቃላቶች ውስጥ የመጨረሻው እና ሰባተኛው አባት ሆይ ነፍሴን በእጅህ አደራ ሰጣለሁ የሚለው ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ እንደተገለጸው 6 ሰዓትም ያህል ነበር። ጨለማም እስከ 9 ሰዓት ድረስ በምድር ላይ ሁሉ ሆነ። ፀሐይም ጨለመ፣ የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮኾ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። ይህንንም ብሎ ሞተ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አከበረ። ይህንንም ለማየት ተሰብስበው የነበሩ ሰዎች በሙሉ የሆነውን ነገር ባዩ ጊዜ ደረታቸውን እየመቱ ተመለሱ። እርሱን የሚያውቁት ሁሉ ግን ከገሊላ የተከተሉት ሴቶችም ጭምር በሩቅ ቆመው ይህን ያዩ ነበር።

ክቡራንና ክቡራት አድማጮቻችን የቀደም ሲል ያስደመጥናችሁ አሁን ያለንበትን ወይም ለማክበር እየተዘጋጀን ያለነውን የመስቀል በዓል አስመልክተን ኢየሱስ ክርስቶስ በመስቀል ላይ ሆኖ በመጨረሻው ሰዓት የተናገራቸው ሰባት ቃላት የሚባሉትን የመስቀልን በዓል አስመልክተን ያዘጋጀነውን ኢየሱስ በመስቀል ላይ ሆኖ በመጨረሻው ሰዓት የተናገራቸውን ሰባት ቃላት ነበር ወደ እናንተ አድማጮቻችን ያደረስነው። እነዚህን የኢየሱስን የመጨረሻ ሰዓት ያስታወስን በመጨረሻ የተናገራቸውንም ቃላት ያስተነተንን የመስቀል በዓላችንን በሰላም እንድናከብርና ለሀገራችን ሰላም አንድነት ብልጽግና ሁላችንም በርትተን እንድንሰራ የራሳችንን አስተዋጽኦ እንድናደርግ መስቀሉ ይረዳን ዘንድ ልንጸልይ ይገባል። የሰማነውን በልቦናችን ያሳድርልን።

0: አድማጮቻችን የዛሬው የእሁድ የመስከረም 17/2019 ዓ.ም የመስቀል በዓል ልዩ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።